0: 자시 메토코자피 와능거제츠
1: 아림빈 슈그메타 체르비 예신치 포냐
0: 와능칭게 포냐
2: 디촌의 녀흐등 가르마 섬진니 디촌의 녀르치그등 가르마 섬지버 톱지 인저클린츠나 짜르통샤제인 디촌의 녀르치그등 가르마 섬진니 디촌의 녀르니등 가르마 섬지버 хелкер мелон ленцэн штон гейин
3: чончин дара алангх тансэм ге чончин дара
4: чончин дара жэрнгү шэсэм ге чончин дара
3: чончин дара
2: Дицула нерни дан карма сымчэнни дицула нерсмэ бар сарынгэр нямжу гочартым шадэйин
0: Сонын ошкыл гомчын
5: Сомын ошкыл алончын